የሚያጋጨው ቢቡልስ አነገር ሰሪ ሲገለጥ የውለት መጋረጃ መግቢያ የለው ተባራሪ እበላባይ ተንኮለኛው በሽፍንፍን የሚኖረው ማሽሙር ቁርሱ ሐሜት ምሳው እውነት ስትፈርድ ምን ይዋጠው እግል ሊሆኖይ ጽቅሱ የሚጣፍጥ የሰው ሲ